አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ